እናሽካለን አጥም ይስሙ ይስተካከሉ ከሰንቺ ዋታረማ ትከሽልንና ለፊያ ወርጭኪ ይስራሩ ሲቁማ አትለም ይላል አላ ይቆን ኩበያ ከማንላ ረባ ለምሳሌ ንቀርብ የቻራ ትንጭቁ መሳፊ ዛጅም ከዳ ወይሞይቺ ወናን ሽሪና ላይፊያ ወርጭኪ ፈታ አነት እንደደን ከሰንቺ ዋታር ለቢያል ሲቶይሎ አከም ይታጨስ እንደሁ ዳ ዱቁ ሽዳ